ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ንቕርብ። ናይ ሎሚ ዕለት 23 መስከረም መደብ ፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርቲ ክርስቶስ ዘካፈልዎ ኣስተምህሮን ርእሰ ሊቃነ ጳጳሳት ናብቲ ብዛዕባ ጉዳያት ባህልን ትምህርትን ዝሓሊ ላዕለዋይ ቤት ፅሕፈት ቅድስቲ መንበር ከም ዝበፅሑ ቅዱስ ኣቦና ንኣሓት ደናግል ካፑቺን ናይ ድኻታት ክላሪሰ ኢጣልያ ተቐቢሎም ዘካፈልዎን ቃለ ምዕዳን ሽልማት ራትዚንገር 2026 ዓመተ ምህረት ንኣሜሪካዊ ሊቅ ስነ መለኮት ክውሃብ ምዃኑ መበል 81 ሓፈሻዊ ጉባኤ ውድብ ሕቡራት ሃገራት ህልው ኩነታት ማእከላይ ምብራቕን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 23 መስከረም 2026 ዓመተ ምህረት መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስብኦንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግረይና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ኣስተምህሮ ብዛዕባ ፍስሓን ተስፋን ዘርእስቱ ሰነድ ካልኣይ ጉባኤ ቫቲካን ንዝገብርዎ ዘለዉ ተኸታታሊ ትምህርትታት ብምቕጻል ኣብ ሳልሳይ ምዕራፍ ናይቲ ሰነድ ብዛዕባ ንጥፈታት ወዲ ሰብ ኣብ መላእ ዓለም ዝገልጽ ክፍሊ ብምስትንታን ኣስተምሂሮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካፈልዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ ሳልሳይ ምዕራፍ ናይቲ ሰነድ ካልኣይ ጉባኤ ቫቲካን ዝኾነ ጉስነታዊ ቁዋም ፍስሓን ተስፋን ብምስትንታን ተግባራት ደቂ ሰብ ምስ ዕዮ ኣምላኽ ዝጻረር ዘይኮነስ ነቲ ምስጢራዊ መደብ ኣምላኽ ዝገልጽ ምዃኑ ኣስተምሂሮም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ። ነቲ ብዛዕባ ጉስነታዊ ቅዋም ናይ ካልኣይ ጉባኤ ቫቲካን ፍስሓን ተስፋን እንገብሮ ዘለና ጉዕዞ ብምቕጻል ናብ ሳልሳይ ምዕራፍ ናይቲ ቐዳማይ ክፋል ናይቲ ሰነድ ከነብል ኢና። እዚ ድማ ንጥፈታት ወዲ ሰብ ኣብ መላእ ዓለም ዝብል ቀላሳ ኣርእስቲ ኣለዎ። እቲ መሰረታዊ ሕቶ ግን እዚ እዩ፤ ሰብኣዊ ንጥፈታት ኣብ ዓለም እንታይ

ኣሎ። በዚ ምኽንያት እዚ ገሊኦም ፍላስፋታት ከዓ ስነ ፍልጠታውን ቴክኒካውን ምዕባለ ነቲ ወዲ ሰብ ምስ ኣምላኽ ዘለዎ ርክብ ዘዳኽሞ ዘየድሊ ወይ ከዓ ምስ እምነት ክርስትና ከም ዝጻረር ነገር ገይሮም እዮም ዝገልጽዎ። እዚ ትርጉም እዚ ድማ ምስቲ ናይ ቀደም መዋእል ክነጻጽር እንከሎ ኣብዚ ግዜና ዘሎ ወዲ ሰብ ብዛዕባ ዓለም ኣብ ዘለዎ ኣረኣእያ ለውጢ ከም ዘምጽአ እዩ ዘመልክት። ከምዚ ዝኣመሰለ ጽልኢ ብፍላይ ኣብቲ ንክርስትያናዊ ራእይ ዝገብሮ መወከሲ ኣብ ዝጠፍአ ክፋል ባህሊ ምዕራባውያን ኣስፋሕፊሑሎ። ድሕሪ ክርስትና ኣብ ዝነበረ ሰብኣዊ ኣተሓሳስባ ደቂ ሰብን ኣምላኽን ብጌጋ ከም መቐናቕንቲ እዮም ዝቐርቡ ዘለዉ። ፍልጠቱን ነጻነቱን ዕቤቱን ንምርግጋጽ ወዲ ሰብ ካብ ኣምላኽ ሓራ ክወፅእ ኣለዎ ተባሂሉ እዩ ዝግመት ዘሎ። ኣብ መወዳእታ ግን ወዲ ሰብ ምስ ኣምላኽ ዘለዎ ርክብ ብምኽሓድ ነቲ መልእልተ ባህርያዊ ዝኾነ ሰብኣዊ ኣካልነቱ ናይ ምርግጋጽ ተኽእሎ እውን ኣለዎ ይብል። እዚ ድማ በቲ ኣብ ካልኣይ ጉባኤ ቫቲካን ዝርከብ ቀንዲ ናይ ሄንሪ ደ ሉባኽ ዝተሰሚየ ሊቅ ስነ መለኮት ኣዕሚቑ ዝገለጾ ዘሕዝን ናይ ኣልቦ እግዚኣብሔርነት ዝኾነ ሰብኣውነት ባህሪ እዩ። እቲ ጉባኤ ንጹር መልሲ ክህብ ይደሊ። ክርስቲያን ምእመናን ይብል ፍስሓን ተስፋን ብንጥፈታቶም ንዕዮ ፈጣሪ ዝገልጹ እዮም። ረብሓታት ኣሕዋቶምን ኣሓቶምን ብምውካስን ከምኡውን ብብሕታዊ ኣፍራይነቶም ኣብ ታሪኽ መለኮታዊ ውጥን ንምፍጻም ኣበርክቶ ይገብሩለዉ ይብል። እወ እቲ ጉስነታዊ ቅዋም ቀጺሉ ወዲ ሰብ ብናይ ገዛ ርእሱ ተውህቦን ጉልበትን ዝፍጽሞ ዕዮ ምስ ሓይሊ ኣምላኽ ዝጻረር እዩ ካብ ዝብል ኣተሓሳስባን ወይ እውን እዚ በሊሕ ፍጡር ከም መቐናቕንቲ ፈጣሪ ከም ምዃኑ ኣብ ክንዲ ዝሕሰብ ክርስቲያን ምእመናን ግና ዓወታት ደቂ ሰብ ምልክት ጸጋ ኣምላኽን ብልጽግና ምስጢራዊ መደቡን ምዃኑ ይኣምኑ እዮም ይብል። ብመሰረቱ ኣምላኽ ኣብ ኢድ ሰብኡትን ኣንስትን ማለት ኣብ ኢድ ሓደ ፍጡር ኣብ ጉዕዞ ዘሎ ማለት ኣብ መስርሕ ዕቤት ዝርከቡ ብኣው ኣቢሎም ብጥበባዊ ንጥፈታቶም ምእንቲ ክፍጽምዎ ኢሉ እዩ። ኣብዚ ኩነት እዚ ብዛዕባ ምስጢረ ስጋውየ ሓደ ኣገዳሲ መወከስ ኣሎ። ወዲ ሰብ ምሳኡ ድማ ስራሕን ዕቤትን ርእሰ ምሕደራን ናይ ፍጥረት ክውንነታትን በቲ ምስ ኣምላኽ ዝግበር ርክብ ኣይተዋሕጠን ወይ ኣይጠፍአን። ኣብ ክንዲኡስ ምሉእ ብምሉእ ብክርስቶስ ናቱ ክንዲ ዝገበሮ ናጻን ንጡፍን ኮይኑ ይቕጽል ኣሎ። ብርግጽ ኣብኡዩ ምልክት ሓቅን ነጻነትን ዝረኸበ ብተወሳኺ ኣብ መስዋዕተ ቅዱስ ቁርባን እቲ ብእንጌራን ወይንን ዝውከል ፍረ ሰብኣዊ ተግባር ንዝኾነ መዓልታዊ ናብ ስጋን ደምን ክርስቶስ ንምልዋጥ ኣብ መሰውኢ ይንበር ኣሎ። ካብዚ ኣመለኻኽታ እዚ ሓደ ኣገዳሲ ሓቂ ይርከብ። ሰብ ምስ ኣምላኽ ንምርኻብ ምድራዊ ስርሑ ክሓድግ የብሉን። የግዳስ መዓልታዊ ዕዩኡ ብግቡእ ብምፍጻምን ብምቕዳስን ምሉእ ብምሉእ ንጸዋዕታኡ ክነብር ይኽእል እዩ። ክርስቲያን ምእመናን ልክዕ ከም ካልኦት ሰባት ከተማታት ወዲ ሰብ ኣብ ምህናጽ ይሳተፉ። ኣብ መወዳእታ ንዅሉ ነገር ኣብ ምቕያርን ምስ ኣምላኽ ኣብ ምርኻብን ከምኡውን ነቶም ናይ ምዕብልናን ስነ ፍልጠትን ሕይወት ከምኡውን ሰውራ ምስ ዝካፈሉ ሰባት ብዛዕባ እዚ ናይ መወዳእታ ዕላማ ብምምኽኻር ይሳተፉ። ምድራዊ ምዕባለ ካብ ምዕባለ መንግስቲ ክርስቶስ ብንጹር ክፍለ ኣለዎ። ይኹን እምበር እቲ ጉባኤ ከም ዝገለጾ እቲ ቐዳማይ ንሰብኣዊ ሕብረተሰብ ዝሓሸ ስርዓት ንኽህልዎ ኣበርክቶ ክገብር ክሳብ ዝኽእል ንመንግስቲ ኣምላኽ ኣዝዩ ኣገዳሲ ነገር እዩ። ኩሉ ጽቡቕ ፍረ ናይ ተፈጥሮናን ስራሕናን ከም ብሓድሽ ክንረኽቦ ድማ ኢና። ግና ኸ ካብ ርስሓት ነጻ ኮይንና ጸሪናን ተለዊጥናን ኢና። ኣብ መወዳእታ ሓቀኛ ሰብኣዊ ምዕብልና ምዃን ማለት ንብምሉኡ ሰብኣውነትን ንዅሎም ደቂ ሰባትን ብልጽግና ንምዃን ቴክኒካውን ሳይንሳውን ምዕባለ ብተግባረ ሰናይ ክድረኽን ክምራሕን ከም ዘለዎ ንዘክር። በዚ መንገዲ እዚ ጥራዩ ወዲ ሰብ ወትሩ ኣብ ኣገልግሎት ሰብኣዊ ክብሪ ኣበርክቶ ክገብር ዝኽእል ንመነባብሮ ኩሎም ብፍላይ ከዓ ነቶም ኣዝዮም ጽጉማት ከዓ ከተባብዕ ዝኽእል። ክቡራት ኣሕዋትን ኣሓትን፣ ካልኣይ ጉባኤ ቫቲካን ነፍሲ ወከፍ ሰብን ህዝብን ተኽእሎኡ ምእንቲ ኸማዕብልን ብሓገዝ ኣምላኽ ብሓባር ኮይንና ዝሓሸ መጻኢ ምእንቲ ክንሃንጽን እንጌራ ፍልጠትን ኣፈጻጽምኡን ክንካፈል ይዕድመና። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰኑይ ናብቲ ብዛዕባ ጉዳያት ባህልን ትምህርትን ዝሓልል ዓለዋይ ቤት ጽሕፈት ቅድስቲ መንበር በጺሖም ምስ ሰራሕተይናታትን ኣባላት እቲ ቤት ጽሕፈትን ድማ ተራኺቦም ኣብ መዓልታዊ ተጸምዶኦም ንኣገልግሎት ቤተ ክርስቲያንን ዓለምን ኣተባብዕዎም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰኑይ ዕለት 21 መስከረም ናብቲ ላዕለዋይ ቤት ጽሕፈት ኣብ ዝገበርዎ ናይ ሓደ ሰዓት ምብጻሕ ነቲ ኣገዳሲ ዕዮ ናይቲ ቤት ጽሕፈት ኣብ ባህልን ትምህርትን ኣጉሊሖም።
ቅዱስ ኣቦና ኣብ ዘካፈልዎ ቃለ ምዕዳን ባህሊ ብስፖርትን ብስነ ጥበብን ኣቢሉ ንስነ ምግባራዊ ስርዓታት ሰብኣውነት ናብ ኩሉ ወዲ ሰብ ከም መሓላልፍ ብዝኽእል ኣድማሳዊ ቋንቋ ኣቢሎም ዘተን ዝርርብን ከም ዘተባብዕ

0: ኣስተንቲኖም ነቶም ኣብቲ ላዕለዋይ ቤት ጽሕፈት ዘገልግሉ ሰራሕተይናታትን ኣባላትን እውን ዘለዎም ምስጋና ገለጹሎም። ኣብ መዓልታዊ ተጸምድኦምን ኣገልግሎቶምን ንቤተ ክርስትያንን ንዓለምን ድማ ኣተባብዕዎም። እቶም ቅድሚ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝነበሩ በዓል ጥዑም ዝኽሪ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብታ ስብኩ ወንጌለ ዘርእስታ ሃዋርያዊት ቅዋም ንተልእኾ ናይዚ ብዛዕባ ጉዳያት ባህልን ትምህርትን ዝሓልል ዓለዋይ ቤት ጽሕፈት ቅዱስ መንበር ኣብ ዓውዲ ክርስትያናዊ ስነ ሰብ ንሰብኣውን ስነ ምግባራውን ስርዓታት ንምምዕባልን ክርስትያናዊ ወደ መዝሙርነት ምሉእ ብምሉእ ክፍጸም ኣበርክቶ ዝገብር እዩ ክብሉ ገሊፆምዎ ይርከቡ። ርእሰ ሊቃነ ጳጳሳት ልዮን ድማ ኣባኡ ምብጻሕ ብምክያድ ነቲ ናይ ኩርያ ሮማና መሰረታዊ መልእኽቲ ቤተ ክርስትያን ዝኾነ እምነት ንምምሕልላፍ ክቡር መሳርሒ ምዃኑ ኣጉልሑ። ርእሰ ሊቃነ ጳጳሳት ልዮን ኣብ መደምደምታ እቲ ምብጻሕ ንዅሎም እቶም ኣባኡ ዘገልግሉ ምስ መላእ ስድራ ቤቶም ሃዋርያዊ ቡራኪኦም ኣካፈልዎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ኢጣልያ ንዝርከባ ደናግል ካፑቺን ድኻታት ክላሪስ ዝኾና ኣሓት ደናግል ተቐቢሎም ኣብ ዘካፈልዎን ቃለ ምዕዳን ነተን ንምሉእ ህይወተን ንምንኩስናዊ ህይወት ዝውፈያ ኣሓት ቀጻሊ ስነ ምዕበያ ክህባን ከምኡውን ብጸሎትን ብምቕባል ኣጋይሽን ወንጌል ናብ ኩሉ ዓለም ከብጽሓ ኣተባብዕወን። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰኑይ ምስ ልኡኻት ማሕበር ድኻታት ደናግል ካፑቺን ዘክላሪስ ኢጣልያ ተራኺቦም። ርእሰ ሊቃነ ጳጳሳት ነቲ ቅዱስ ጳውሎስ ንክርስትያን ምእመናን ኣብ ጽዋዓኦም ብቑዕ ህይወት ክነብሩ ዘቕረበሎም ጸዋዕታ ብምስትንታን ብጸሎትን ድኽነትን ንወንጌል ምሉእ ብምሉእ ብምስትንታን ብተኣማንነት ክነብራ ኣተባብዕወን። ነቲ ኣሓት ደናግል ብትግሃት ጸሎት ምስ ኣምላኽ ሓድነት ክህልወን ከም ዘድልየን ዘረጋግጽ ሕጊ ማሕበረን ንምምሕያሽ ዝገብርኦ ዕዮውን ዘለዎም ደገፍ ገለጹለን። ርእሰ ሊቃነ ጳጳሳት ኣስዒቦም ነታ ቅድስቲ ክላራ ናብ ቅድስቲ ኣኘዝ በዓልቲ ቦሂምያ ዝጸሓፈታ ደብዳቤ ብምጥቃስ ንኣእምሮአን ኣብ ቅድሚ መስትያት ዘለኣለማውነት ከቐምጣኦ ከም ዘለወን ገለጹ። ምንኩስናዊ ጸዋዕታ ኣብዚ ግዜ እዚ ምንካዩ ንገሊአን ማሕበራት ሰቡፉ ህይወት ናብ ውሽጣዊ ጉዳያት ከም ዝምለሳ ክገብረን ከም ዝኽእል እውን ገለጹ። ይኹን እምበር ኣብ ክንድኡስ ናይ ጸዋዕታ ብድሆታት ንቤተ ክርስቲያን ነቲ ዝቐርብ ባህሪ እንደገና ክትፈልጦ ኣጋጣሚ ክኸፍተላ ከም ዝኽእል እውን ኣመልከቱለን። ኣብ ማሕበራት ዝወሓዱ ሰብ ጸዋዕታ ዘለዎም ንኣነባብራኹም ንምሕዳስ ከምኡውን ነቶም ማዕጾ ገዳማት ዝኩሕኩሑ ዘበሉ ሕጉሳትን ሕያውትን ማሕበራት ክትኮኑ ንኸዓዩ ንምሕጋዝ ዝያዳ ቈራጽነት ክህልወኩም ኣለዎ ክብሉ ኣተባብዕወን። ኣምላኽ ብትሕትና ንጸጋኡ ክንክፈት ደኣ እምበር ጉድለት ዘይብሎም ክንከውን ኣይድልየናን እዩ። ጸዋዕታ ካብ ስርዓተ ሕጊ ማሕበርን እስትራቴጂካዊ ውዳቤን ወይ ካብ ብጥንቃቐ እተነድፈ ወፍርታት ዘይኮነስ ካብ ጸሎትን ወንጌላዊ ተመክሮን ጽሞናን ብጉድልነትና ከይተረፈ ንሓድሕድና ዘሎና ናይ ምቅብባል ክእለትን ከምኡውን ሓድነት ዝፈጥር ምሉእ ኣባልነት ካብ ዘሎና ስምዒት እዩ ዝውለድ በሉ። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ናብቲ ናይ መጀመርታን ቀጻልን ምምስራት ናይ ዝማሕበር ደናግል ምልስ ብምባል ድማ እዚ ተልእኾ ቤተ ክርስቲያን ኣብ ግምት ብምእታው ክቕበላኦ ከም ዘለዎን ገለጹ። ካብ ባዕልኽን ካብ ካልኦትን በቲ ዕጹ ገዳማዊ ህይወት ዝንበር ህይወት ኣብ መንጎኽን ምስ ቤተ ክርስቲያንን ዓሚቕ ኅብረት ይሃሉኽን ንገዛእ ርእስኽንን ንኻልኦትን ድማ ከም ዝኸውን ግበራኦ። ኣብቲ ብታህዋኽን ጫውጫውታን ዝመልአ ሕብረተሰብ ካብቲ ሓላፊ ዝኾነ ህሞት ከምልጡ ከይፈርሑ ደው ንምባልን ከተስተውዕሉሉን እትኽእሉ ግዜን ቦታን ዘለዓዕል ስቕታ ይሃሉኽን ድማ በሉ። ከም ኣሓት ቅድስቲ ክላሪስ መጠን ድኻታት ክላሪስ ንዓለም ሓዲገን ምሉእ ብምሉእ ብቐጻሊ ናብቲ ናይ ቀዳማይን እንኮን ፍቕሪ ህይወትኩምን ብምምላስ ብወንጌል ክትነብራ ኣሎክን ክብሉውን ተላበውወን። እዚ ሚዛናውነት ካብ ጥሪት ምርሓቕ ኣብ ተኣዛዝነትን ግሉጽነትን ገዛ ርእስኻ ኢድካ ምሃብ ዘጠቓልል እዩ። እዚ ድማ ቀሊል ግን ከኣ ሱር ዝሰደደ ከምኡውን ከቢድ ዝኾነ ህይወት ብፍላይ ብዛዕባ ናይ ሱር ነቀልነት ድሌትን ክእለትን ዘጥፈአት እትመስል ዓለም ህድኣት ዘይብላን ዓለም ክቡር ምልክት ተኣማንነት የቕርብ ክብሉ ድማ ኣተባብዕወን። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንድኻታት ክላሪስ ኢጣልያ ነቲ ቅዱስ ፍራንቸስኮ መብራህቲ ሃለውቲ ቤተ ክርስትያንን ዓለምን ክኾና ዘቕረበለን ጻውዒት ክቕበላ ተማሕጸንወን።
1: ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን እዩ። ኣሜሪካዊ ናይ ቴዎሎጊያ ሊቅ ዶክተር ጆን ካቫዲኒ ንሽልማት ራዚንገር 2026 ዓመተ ምህረት ብቑሕ ተባሂሉ ከም እተሓረየን እዚ ምሁር እዚ ኣብ ስነዓቦ ቤተ ክርስትያን ብፍላይ ድማ ኣብ ቅዱስ ኣጎስጢኖስ ብዝገበሮ ዓሚቕ መፅናዕቲ ዝፍለጥ ኮይኑ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ሽልማት ንዶክተር ካቫዲኒ ዕለት 19 ተሓሳስ ኣብ ሃዋርያም መንበሮም ክህብዎ እዮም። ናይ ሎሚ ዓመት ሽልማት ራትዚንገር ንዶክተር ጆን ካቫዲኒ ኣብ መንበረ ጥበብ ኖትረዳም ናይ ቴዎሎጊያ መምህርን መፅናዕቲ ስነዓቦ ቤተ ክርስትያን ብፍላይ ድማ ንኣተሓሳስባ ቅዱስ ኣጎስጢኖስ ንምዕማቕን ውፉይ ናይ ቴዎሎጊያ ሊቅ ተቐባሊ ክኸውን እዩ። እዚ ንሽልማት ራትዚንገር 2026 ዓመተ ምሕረት ብቑዕ ዝተባሃለ ናይ ቴዎሎጊያ ሊቅ ብናይ ስነ ፍልጠት ሽማግለ ጆሴፍ ራትዚንገር በነዲክቶስ መበል 16 ትካል ቫቲካን ዝተመረፀ ኮይኑ እዚ ውሳነ እዚ ድማ ብርእሰ ሊቃነ ጳጳሳት ኢሉ መበል 14 ዝፀደቐ ኮይኑ ዕለት 19 ተሓሳስ ኣብ ሃዋርያም መንበሮም ብውልቃኦም ነቲ ሽልማት ክህብዎ እዮም። ዶክተር ካቫዲኒ ነቲ ሽልማት ብቑዕ ተባሂሉ ብምሕራዩ ዘለዎ ምስጋና ኣብ ዝገለጸሉ እዋን ኣነ ከም ናይ ቴዎሎጊያ ምሁር ዝገበርክዎ ፃዕሪ ንኣብነት ኦሪጀን በዓል ኣሌክሳንድሪያ ንምስዓብ ዝፈተነ እዩ። ኣብ ሳልሳይ ክፍለ ዘመን ዝነበረ ናይ ቴዎሎጊያ ሊቅ ብተደጋጋሚ ኣቕልስያዊ ክኸውን ድሌቱ ዝገለጸ ምንባር ብምዝኽኻል ኣብ ኖትረዳም ከም ወዲ ቤተ ክርስትያን ኣብ ስነ ትምህርቲ ክዋሳእ በቂዐ ኣለኹ። ብፍላይ ንዚ ሽልማት እዚ ንዞም ክልተ መደት ፀዋዕታይ ከም ናይ ቴዎሎጊያ ሊቅ ኣፍልጦ ስለ ዝህብ እየ ዘመስግን ይብል ዶክተር ካቫዲኒ። ድሌታቱ ናብ እዋናዊ ቴዎሎጊያ እውን ይዝርጋሕ። ኣቦ መንበር ናይ ጆሴፍ ራትዚንገር በኔሌቶስ መበል 16 ቫቲካናዊ ትካል ኣቡነ ሮቤርቶ ሬጎሊ ኣብ ዓውዲ ስነ ትምህርትን ጉስነታውን ዘለዎ ድርብ ተወፋይነት እንኳጉልሑ ኣሜሪካዊ ፕሮፌሰር ልዕሉ ኩሉ ብዛዕባ ኣበው ቤተ ክርስትያን ብፍላይ ድማ ናይ ስነ ቅዱስ ኣጎስጢኖስ ፍሉይ ክኢላ እኳ እንተኾነ ኣብ እዋናዊ ቴዎሎጊያ እውን ዝተፀምደ እዩ። ብዛዕባ ቤኔዲክቶስ መበል 16 ናይ ፍራንቸስኮ ቴዎሎጊያን ኣብ ዝምልከቱ ኣርእስታት ብሰፊሑ ዝዘገበ እዩ። ንሱ ብዛዕባ ናይ ቤተ ክርስትያን ቴዎሎጊያ ዝተዛረበ ምሁር እዩ። ካብ ጥንቲ ክሳብ ብመበል 21 ክፍለ ዘመን ኣብ ኖትረዳም ንማክግራት ተቋም ንህወት ቤተ ክርስትያን ዝመርሐ ኣብ ሕብራት መንግስታት ኣሜሪካን ኣብ ወፃ ሃገራትን ቴዎሎጊያዊ ህወትን እምነትን ንምዕባይ ዝተወፈየ እዩ እንክብሉ ይገልጽዎ። ዝመጽእ ዓመት 2027 ዓመተ ምሕረት ኣብ ማርክትል ጀርመን ዝተወልዱ ጆሴፍ ራትዚንገር መበል 100 ዓመት ልደቶም ክኽበር እዩ። ድሮ ንዚ ጉዳይ ማእከል ዝገበረ ናይቲ ኣብ መያዝያ ናይዚ ዓመት ዝጅምር ፅምብል ዝኽሪ እቲ ትካል ሰለስተ ዋዕላታት የዳሉ ኣሎ። እቲ ቀዳማይ ጽባቐ ከድሕነና እዩ ኣብ ስራሓት ጆሴፍ ራትዚንገር ቤኔዲክቶስ መበል 16 ብዝብል ኣርእስቲ ካብ ዕለት 2 ክሳዕለት 4 ሕዳር ኣብ ሕብራት መንግስታት ኣሜሪካ ዝካየድ ኣህጉራዊ ዓውደ መፅናዕቲ ክኸውን እዩ። እዚ ዋዕላ እዚ ነቲ ኣብ ዝሓለፈ ዓመታት ወሳኒ ኮይኑ ዝተራኽበ ርድኢት ቤኔዲክቶስ መበል 16 ዳግማይ ዝድህስስ እዩ። ማለት ኣብ መንጎ ግብረኣዊ ዓቕምን ግብረገባዊ ፀዓትን ምፍልላይ ዘስዓቦ ሓደጋ ዘቐረበ ምዃኑ ናይ ቫቲካናዊ ትካል ጆሴፍ ራትዚንገር ቤኔዲክቶስ መበል 16 ዋና ፀሓፈ ናይ ፈፃማ ኣካል ፕሮፌሰር ፒየር ሉካ ኣዛሮ ንዜና ቫቲካን ኣብ ዝሃቦ መግለፂ ይሕብር። ኣስዒቡ ድማ ብዙሓት መናብር ተጥበበ ኣሜሪካ ከምኡውን ብዙሓት ናይ ስነ ፍልጠት ሊቃውንቲ ኣብተን ኣዝየን ክቡራት መናብር ተጥበበ ኣሜሪካ ንዚ ምቁራፅ ምትእስሳር ኣፀቢቖም ከም ዝፈልጥዎን ንባሕርን ተልኦኾን ናይቲ መንበረ ጥበብ ዝምልከት ቤኔዲክቶስ መበል 16 ዝሃብዎ መሰረታዊ ርድኢት ምምላስ ኣድላይ ምዃኑ ከም ዝኣምኑ ተዓዚብና ኣሎና። ማለት ነቲ ምቦትታን ፍልጠት ንምብዳኽን ኣብ ሓደ ንምምፃእን መምሃራንን ተማሃሮን ብማዕረ ኣብ ሕበራዊ ምድላይ ሓቂ ከም ሓንቲ ጉጅለ ወይ ከም ሰራሕተናታት ሓንቲ መርከብ ኮይኖም ብምስራሕ መስመሩ ከም ዘይትስእን ወይ ከም ዘይትስሕት መረጋጋፅ እቲ ካብ ዕለት 4 ክሳዕለት 6 ሕዳር 2026 ዓመተ ምሕረት ክካየድ ተመዲቡ ዘሎ ካልኣይ ዋዕላ ብሰበኻ ዊኖር ሮቸስተር ምስ ጉጅለ ቤት ማሕተም ቃል ሓዊ ብምትሕብባር ዝምወለ ኮይኑ ጆሴፍ ራትዚንገርን ምንጭታቱን ዝብል ቁም ሓሳብ ክምርምር እዩ። ሳልሳይ ዓውደ መፅናዕትን ተክለሰብነት ቤኔዲክቶስ መበል 16 ዝተወፈየ ካብ ዕለት 18 ክሳዕለት 21 ሕዳር 2026 ዓመተ ምሕረት ኣብ ናይሮቢ ኬንያ ክካየድ እዩ። ብመንበረ ጥበብ ብታንጋዛን መንበረ ጥበብ ቅድስቲ ማርያም ሚነሶታን ብሓባር ዝምወል ኮይኑ ኮኸባት ተስፋ ኣፍሪካን ምሕዳስ ቤተ ክርስቲያንን ብራእይ በነዲክቶስ መበል 16 ዝብል ኣርእስቲ ክህልዎ እዩ። ፕሮፌሰር ኣዛሮ ቀፂሉ ርእሰ ሊቃነ ጳጳሳት ራዚንገር ኣፍሪካ ምስ ኩሉ ፀጋታታን ከበድን ዕቁር ግብረ ገባዊ ፀዓት ከም እትውንን እዚ ድማ ኣብ ምዕራባውያን ሃገራት ሓድሽ ዕምበባ ቤተ ክርስቲያንን ሕብረተሰብን ከም መድሓኒት ኮይኑ ከገልግል ዝኽእል ቀጥዕ ቤተ ክርስቲያን ኣለዋ ዝብል እምነት ዝነበሮም እዮም። ንሕና እውን ነዚ ኣረኣእያ እዚ ብዕምቀት ንኣምነሉ ይብል። ኣብ መወዳእታ ኣብ 227 ዓመተ ምሕረት ንመበል 100 ዓመት ልደት ጆሴፍ ራትዚንገር ንምዝካር ብቫቲካናዊ ትካል ጆሴፍ ራትዚንገር በነዲክቶስ መበል 16 ዝተዳለወ ዓብ ዋዕላ ኣብ ሮማ ክካየድ እዩ። ብቐንዱ ንጳጳሳዊ ግሪጎርያና መንበረ ጥበብ ዘጠቃልል ክኸውን እንከሎ ጳጳሳዊ መንበረ ጥበብ ቅዱስ ቶማስ ኣኩዊናስ መንበረ ጥበብ ሉምሳ ከምኡ እውን ካቶሊካዊ መንበረ ጥበብ ዝሳተፍዎ ክኸውን እዩ ቢሉ ፕሮፌሰር ኣዛሮ ኣብ ማደምደምታ ዝሃቦ መግለፂ ነቶም ኪኖ ቴዎሎጊያ ዝዝርጋሕ ተገዳስነት ቤኔዲክቶስ መበል 16 እውን ከነጉልሕ ንደሊ ኢና፣ ዝመፅእ ዓመት ዓበይቲ ናይ ሙዚቃን ሊጦርጊያዊ መደባት ክህሉ እዩ። ኣብ ወርሒ ሚያዝያ ዕለት 16 ማለት ኣብታ መበል 100 ዓመት ልደት ቤነዲክቶስ መበል 16 ዝዝከረሉ መዓልቲ ኣብ ባዚሊካ ቅዱስ ጴጥሮስ ምስወተ ቅዳሴ ክዓረግ እዩ ይብል። ዓበይቲ ሓይልታት ዓለም ኣብ ኒውዮርክ ኣብ ዝርከብ ዋና ቤት ፅሕፈት ሕቡራት ሃገራት ይእከባ። ኣብ ሕማረት ናይቲ ዓውደ ኣኼባ ኣብ ማእከላይ ምብራቅን ዩክራይንን ዝካየድ ዘሎ ግጭታት ሓዊሱ ጎኒ ጎኒ ንዓለም ለኻዊ ቁጠባን ጉዳይ ሰብ ስርሖ ኣስተውዕሎን ዘጋጥሞም ብድሆታት ሓዊሱ ዓበይቲ ዓለማዊ ጉዳያት ክህሉ እዩ። መበል 81 ሓፈሻዊ ጉባኤ ሕቡራት ሃገራት 3 22 መስከረም ብቓላት ዋና ፀሓፊ ሕቡራት ሃገራት ኣንቶኒ ጉተረስ ዝተበገ ኮይኑ ካብ መላእ ዓለም ዝመፁ መራሕቲ ሃገራትን መንግስትን ይሳተፉ ኣለው። ካብ ፀጥታን ስነ ፖለቲካዊ ኣቀማምጣ መልክዓ ምድርን ወጥርታት ክሳብ ቁጠባዊ ጉዳያትን ሰብ ስርሖ ኣስተውዕሎ ስለያን ዝኸይድ ኣህጉራ ብድሆታት ኣማኪሎም ብዛዕባ ናይ ዓሚቕ ዘይርግፅነት ዘመን ክዝትዩ እዮም። እቲ መይይጥ ክሳብ ዕለት መስከረም 26 ክቕፅል እዩ። ናብ 5 ዓመት ዝኣቱ ዘሎ ኣብ ዩክሬን ዝካየድ ዘሎ ኩናት ወታደራዊ ስርሒታት እስራኤል ኣብ ቃዛ ከምኡ እውን ተፃበቕታት ሕቡራት መንግስታት ኣሜሪካን ኢራንን ካብቶም ዝረኣዩ ጉዳያት ክኾኑ እዮም። እዚ ዳሕረዋይ ግጭት ኣብ ዋጋ ነዳዲ ዓብ ፅሎት ዘለዎ ኮይኑ ብመፃብቦ ሆርሙዝ ኣብ ወሽመጥ ዓረብን መፃብቦ ባብ ኣልማንደብን ኣብ ቀይሕ ባሕሪ ንዝግበር ስራሕ መራኸብ ዝዕንቅፍ ዘሎን ኣብ ሱዳን ዘሎ ግጭትን ኣብ ዝምልከቱ ዝክረ ነገራት ክዝትዩ እዮም። ኣብ መንጎ ዋሽንግተንን ተሄራንን ዝተፈፀመ ግጭት ብዝምልከት ፈረንሳ ንመፃብቦ ሆርሙዝ ዳግማይ ንምኽፋትን ናፅነትን ውሕስነትን ናይ መራኸቢ ጉዕዞ ንምርግጋፅ ዝዓለመ ሓድሽ ውሳነ ባይቶ ፀጥታ ሕቡራት ሃገራት ክህሉ ኣበርቲዓ ትሰርሕ ከም ዘላ ትሕብር። ትፅቢታት ብሓፈሻ ክውንነታዊ ኮይኑ ዝኾነ ዓብ ስርሒት ክህሉ ዝፅበዩ ውሑዳት እዮም። ይኹን እምበር ካብ ትኩረት ሓፈሻዊ ባይቶ ርሒቁ እንታይ ከም ዝኸውን ብዙሓቂ ኣለቦ ኣሎ። ማለት ኣብቲ ዝቕፅል ዘሎ ግጭታት ዝተኮረ ክልቲያዊ ኣኼባታትን ኣብ መንጎ ዋና ፀሓፊ ሕቡራት ሃገራት ጉተረዥን ሚኒስትር ጉዳያት ወፃኢ ሩስያን ሰርገይ ላቭሮቭን ድሮ 24 መስከረም ክራኸቡ ብመደብ ተታሒዙ ኣሎ። ሓፈሻዊ ባይቶ ኣብ ታሪኹን መጀመርታ ግዜ ብዛዕባ ሰብ ስርሖ ኣስተውዕሎ ኣብ ላዕለዋይ ደረጃ ዝክረ ነገራት ኣቐሚጥዎ ኣሎ። ኣብ ምዕባለኡን ኣጠቃቅማኡን ገደብ ንምቋም ዓለማዊ ስምምዕ ክግበር ይደሊ። ጉተረሽ ጎኒ ጎኒ ዝክራ ነገር ሰብ ስርሖ ኣስተውዕሎ ቅልውላዊ ከባብያዊ ኣየርን ንዓበይ ዝኸይድ ዘሎ ዘይማሕርነትን ዝብሉ ዝክራ ነገራት እውን ክተቃልል ከም ዝገበረ ይንገር። ትካላት ሕቡራት ሃገራት ሓልዮ ህፃናት ውድብ ሕርሻን መግብን መርሓ ግብሪ መግቢ ዓለምን ሓዊሱ ኣብ ሃይቲ ካብ 6 ክሳብ 59 ኣዋርሕ ዝዕድመኦም 254,000 ዝግመቱ ህፃናት ንሕዱር ሕፅረት መግቢ ክቃልዑ ከም ዝኽእሉ ዝሕብር ብሓባር ዘስካሕክሕ ስእሊ የቕርባ። ሃይቲ ንሓደ ወለዶ ምሉእ ክድምስስ ኣብ ዝኽእል ዘሰግዕ ዓዘቕቲ ዓመፅን ስእነትን ትጥሕል ኣላ። እቲ ዳሕረዋይ መጠንቃቕታ እቲ تكال حبرات حاجرات ودب حاليو هصعانات ودب مقبن حررشان مرحاقبر مقبع عالمان حويسو زقربان اي حابار تساب تساب زاسك حكحن زاسنبدن كوينو كاب شدشتا كساب حمسان تشعتنا وارح زعود مقام استاد كلتاميتن حمسان اربعتن شع زقمتو هصعانات نحضر حصلات مقبخ كالعو كمزخون زحبرن كاب زيوم استاد تسعان اربعتن شع دروب بتي عزيو كبيدن كأتعالن ملكع نايتي كوناتات بخبيد حضر حصلات مقبي دروي ساق ايو كمزلون زو كوناتات زينتهم ابسق اي زرقبو حصانات زد الحاجة زن مقراب زقبر تسعري زا السناخل كمزخونن ازي سنهيوتا وعنوات وطسيئت ناي زي قمت تفطر او حدقا زي كوناس كتتاون السبع ونوطسيئت نايتي بقبنيناتات قجلتات ابقوداناتات زكاير زولو كل مريعوي كونات ايو ازم قجلتات زيعتهم نتوخزبي جهو حزم نابر سكتما بورت اوبرينسن اب كبابي ازر كباز وباتاتن زوصد مسمرات كقرب خقوارت سكم زقبرو يفلت ازي معات ازي اب دحر بايتات رأي زي فلت تكالعون محبرعون ودك اتياس اب كمزلون بقبنيناتات قجلتات زفتسم تدقاقا معامت اب حايتي معالتاوي هيوات ناب سي اول تخسن تشوياتاتن متلالن كايرو يركب زخاء نقصري أبوشت حقر تمزابل تترعيو نبزف اللي درجة كم زبط حون درجة حد نتبح مشت مليون كم زخونون كاب زي أتم اتفرق اقولعو ايو ملو أباي تصدر بترقاقامي كاب غز أم كحد مقام التقدون نتي دخم من نبابر أم قديفهم أبتان لعلي عقن تسعوقن مسرطاو تسرد زيب اللانن قزيو معقلات عقبة كرخبو تقديدهم ايو اب كم سيت سوليلن اب تقا اتا كتما زركبا كفل كتما كباريتن زا امسلو زلو كنتات ناب وصان درجا كم زبزحان زمالت اب تي عزيز تاسي كبابتات دارقا كب عصر سلسته هسعانات حادة بسنك سئنات مقبن حالة قاموت زي تقالع كم زخونن مقبن زستا ماين مركب زي كعال كوينو كم زلو تساب تساب ودب حبرات حقرات يرقاقس زستو ودب قبن تميز فترالو اقباب ره الرهي زي بلو صرحت ايو عطوقات قجلتات نيق اندس ارقاتات بموقوت سار مقبي زعانا نايت عنات مكاين يعاقتو عدقاتات يزمتو كموقون اقراو سباو حاقز كيمتس يخل كلو عديتات دقان كحكمان ناب مأكلات تقنا كبتسحان اي كإلان ايان مغنياتو ولا حيدت امايت متروتات مقواز مالت نتيتن نحادقا سرعتاو عمتسن مقلاع ايو زخوون زدما قجلتات نمحبر سبعت نمكوت سارز تكملو ميلا ايو بسانكي اتزسافح زي وحصنات كم دب البحا خايم زا امسلا ننوح وانا بتحقر زيس انحا سبعو تكالات كي ترفع زقربو اقل قلوت كاكوارزا يقددا كم زلوان مالي اشحات نفسة صلات اشالات بزي سخون عينت مسرطا وحكمنا وكنكن اكتر فقيرو كم زلوان اتن وحدات كفوتات زخونا اباي تحكمنا ابي تحتق اتصالي كباباز سارحا كوينن كبو كنكنت عنان مقراب زخلو دليتات كم زي مالاين تحت قرصتات قلقلوت بزي مهلاو زاد الحقز مقراب زي كالي كوينو قلو حصرات مقبي واقاتات مسرطة ونقرات ازي كب كم زبالان نزدرو زلو اسكاف كنتات زقاد ددما داقماي مملاس حمام شروخ ايو اتو حمام بتميت ابزدخم اكالاتن فتسم مرببات تسوري معي ابزي بلون لمو عمريت يراكب زدما نتي بقليلو كفو زق الحمام نعشعات حصانات زق الزفنا بكل طفل نايمات فردي يقيره محبر سبع عالم نزي سقايزي اب بايتا زلو تكالات زي كبولن زي تصورن انكبلو زقال تصوو قداي يعزبو قلو كاب حاي تزل على زلو اوياتا حقز حتو قطباو تساقاتا تتراي زي كونس مكففال سبع ورديت نخفك قد لعلنا حقي نعملون بوركم اللاسن وحسو سبعو متحالالا فوق فتر نزبل تصفى زقارة تساويعيت ايو كبراتنا كبران سمعتنا سلام كتتالكم نمسكن ناي لامي مدب فنونا ابزي زازم ابنت بحمد فنوك سابن الراقب بدحنا سلام تنحو يتبارك يسوس كريستوس لاوليتور يسوس كريستوس